0: ትግሪ ነው።
1: ሰላም ናኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኽ እዩ ካብ ኣንስቲ ዝተባረክ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
1: ሰላም ናኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኽ እዩ ካብ ኣንስቲ ዝተባረከ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso nell'ora della nostra morte amen.
1: Salam naho Mariam sagaz malak xavier misafi kavanis se tabarak fenai karso freska stvarakh.
2: Santa Maria madre di Dio prega per noi peccatori adesso nell'ora della nostra morte amen.
1: Salam naho Mariam sagaz malak xavier misafi ካባንስት ዝተባረከ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
1: ሰላም ናኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኽ እዩ ካባንስት ዝተባረከ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso nell'ora della nostra morte amen.
1: Salam naho Mariam sagaz malak xavier misafi kavanestiz tabarak fenay karso freska stabarakhay.
2: Santa Maria madre di Dio prega per noi peccatori adesso nell'ora della nostra morte amen.
1: Salam naho Mariam sagaz malak xavier misafi ካባንስት ዝተባረከ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
1: ሰላም ናኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኽ እዩ ካባንስት ዝተባረከ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso nell'ora della nostra morte amen.
1: Salam naho Mariam sagaz malak xavier misafi kavanestu tabarake fenay karso freska stabarake.
2: Santa Maria madre di Dio prega per noi peccatori adesso nell'ora della nostra morte amen.
1: Salam naho Mariam sagaz malak xavier misafi ካባንስት ዝተባረከ ፍናይ ከርሶ ፍሬስካ ዝተባረኸ እዩ።
2: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።